ህይወቴ አጃን አርከርከር ልግት ነው አብረን ምን ጉዘን ዱት ለሚድን ምየም መቸል ነገር አባር ገዳን መንገድ ላይ ናሞሮ ገይም ግደም ነው ደውለን ምን ማጅ ነው ደውለ ኩሮም ይማና ካና ራኪዮ ራኪዮ ዳን መንገ ማቾ ላገር ሳንገ ዳይዳን መንገ አውንድ ካው ሊንጋን ሉንጋ ኩል ዳን መንገ ሉጉዱ ደውለ ዮ ና ካምና ንገ ከሬ ካዳር ምን ዲዮ ሉንጊ ጀና ማሬሻን መሐመድ ታይድሪ ደቢት ነው ዮ ከኒ ገ ዳን ና ካዮ አቾ ነው ሐላ ዳድማ ዳድንግ ምን አሞ ኩል ዮ ና ካምና ነው ሐላ ማ ዲቤን ሐልገ ነም ገላ ፔትሮል ሐልገ ዳይ ዲንግ ደም ነው ማን ነው ጋ ዳይ ሐልገ ዳይ ደውለ ግም ነው ሐልገ ፎር ዳይ ዮንጋ ሶ ደን ኮ ና ጀይና ካ ግሬ ቾኖ ዳን ሞጉዶ ባላ ዳን ገ ዲን ንጂ ያማ ኩል ከኒ ግሬ ቸም ተግሮ ዳን ግ ደን ገ ማያ ማማይ ነው ረካልካል ንገ ዲን ገ ከዴ ካ ዳን ጋ ኩል ሄሌ ኒ ጋ ኩል ማማይ ነው ገ ማለ ነው ገ ዳይ ደም ነው ጎ ሐልገ ባሎ ፎ ኩል ገ ባሎ ግሬ ና ካ ን ኮይ ና ካ ምን ረማ ሐላማ ዲን ና ምሩ ጎንጉሮ ሲ ሲር ሐላማ ና ምሩ ጉላማ ን ሲር ፎሮ ዲን ገ ከዴ ካ ዳ ያን ጋ ኮሮ ነር ያርንድ ጋ ዳይ ያ ና ካ ማን ማማይ ረ ገቴ ገቴ ገ ና ካ ምናን ግሪቼ ግን ጋዳና ቸጊዮ ቾኖ ማማያ ዮይ ካሚያ አቾኖ ዲንክ ቸደ ካዳንግ ሚጎ ግዛ ማላዳንግ ይኩል ዮጎ ኢማይሪ ዱጋዳን ታይ ግደ ይችቦ ዮዳን ኪደጎ ዳይዲንግ ድራም ሁርጎ ይከይ ኪሮ ኮራዳን ዲያ ማንጋ ያንደ ካልካልጎ ዮይ ዳይዲንግ ሎንጎ ዳን ማንጋ ኮል ዳያ ሉጎ ዱሙ ደውለ ጎጉምነ ደውለ ጎ ዳይዲንግ ዳን ግና ቻጋው እንደ ቀብሊ ማኒዮ ኮሮናሪ አርንደ ቾኖ አላ ዳዲዮ ንገገ ማገን ኪደ ኩሮጉዮ አላማ ዲንግ ኬደ ብሊን ካዳ ኩን ጋላ ዳይ ሚጎዮ ያ ማንጋ ያን ንገ ዳይዲንግ ናምሮ ጋ አላማ ዲንግ ኬደ ካዳንግ ቻንጋ ኮምፒውተር ዮ ንጋዮ ኮሮዳናሪ አርንደ እንደ ጋናካ አጆኖ ዳይንዱ ጉዳኒ አጭከነሊ ግሬ ዳይዲንግ ማንነውን ሀልገ ዳይደም ነው ሆሮን ባልግ ነው ፎዮ የግሬ ኮሮናሪ አርንድ እና ካምነራም አላማ ሚገው እንገድራን ይኮልጋ ሚገው እንገናይ ጃምና ዳንግ ድብ ይጁግኒ የግሪ ማንአከን ዮስካድ ወርግኒ ሻኪ ሂንጂ ዮጉዶንጋ ኮሮናሪ አርንድ ጋናካ አጆኖ ዳይ ኪደንገ ከደ ካዳንጋ ኮልዮ አጆኖ ኮሮዳን ናሪያ አቻዳ ዲሞ አምኮሎኖ ማንና ማሐላማ ዲንገ ከደ ካዳንጋ ናምሩዶ ካማገን ዲንጋጋ ገን ኩሩጉ ፈይደገ ይንገ ዳይዲንግ ዳንጎ ናካ ኮሮን ድጀው ግሬ ካወሊንጋኒዮ በሊና ማገንማ ናውና ባላገር አላማ ዳይዲንግና ሙሩግ አላማ ዲቤንዲንግ ሀልገ ዳይሞን ነውን ሀልገ ደምኖ ኢል የመታገኖ ፔትሮል ሙንኩያ ዳይማይ ነው ጉደ ዳይንዱጉዶ ሀልጋንጋ ሀልገና ነግን ሀልገ ማኒ ምባሎ ፎውንጋ ዳይዳን መውሶ ንሩዋል ድኖረም ነኛ ዳይማ ተገረዳን ሙኩንጋ ፈይደ የገ ዳይዲንግ ዳንጎ ናቻጋ ገረያ ኩሮ ዲንጋኒዮ ይጎ አባራግተ እንግዲህ ዳንዮ ዳያሞ ኮይማው ኖሮ በሊን ካምፓል መኮላኖ ሳር ግ ዳይ ኪደንጌ ከደ ካዳንገ ሆግዮሮ ዳያ ሚገው ወንገ ያን እንገ ከደ ካዳንገ ይኮልንገ አላማ ሚገው እንገ ከደ ካዳንገ ይኮልንገ ይዱጋ ሚገው ታኔንገ ዳያ ይኮላ ዳው እንገ ከደ ካዳ ዮንጋሶ ኪደንጋን ያን ማንጋዮ ዳይ ድራን ጎ ቹሪዮር ዳያ ታገ ካካን ጋዳን ጋ ዳያ ወንድ ፕሮቪንስ ገ ማዮ ሻሪዮ ጋ ዳያ ታገ ያሮ ጋ ዳያ ከሙሮ ፈዴ ሃን ኪደንጋን እንገ ከደ ካዳንገ ድራኒ ሚገው እንጀሊ ማንጋ የክኒ ማዴ ግሬ ዳያ ኒዮጋ ዳያ ሪያታል ኢሚ ሉንጋ ኮለዳን መንገ ደሙ ደውለንም ነው ዮ ደኒ ጎ አባር ገቴ እንግዲህ ዳኒዮ መቆይ ማሮ ሆንዱ ሉንጋ ኮለንገ ዳን መንገ ሉንጎ እንደ ፕሮቪንስ ገዳን መንጋ ኮለ ደሙ መንገ ደሙ ነው መቻና ገ ዴሊጌ ጀነራል ዲ ጉቨርነማ እንግዲህ ዳይዳን መንገ ደሙ ነው መቻና ጓ ጉቨርነር እንግዲህ ዳን መንጋ ኮለ ደሙ አጂ ህብደግና ከመዮር ዳያው እንደ ላይዮ ዳያን ቾም ነገርን ደሙ ገቴ ጋያ ካምነራማ አላማ ሀልገ ዳይ የላው ከጆአ ፉዮ ዳዮ እንግያ ካምነን ደጀው ሉንገ ዳን መንጋ ኮል ዲሬክተር እንገ ደሙ እንገ ዳዮ ፎዶንገ ዳይ ዲንጋራን ገ ከዴ ካዳን ያን ወንድ ፕሮቪንስ ጋዳን ዮ አላማ ካጆአው ገ ሀልገ ዳይ ያ ካጆአው ኒዩ አላ ካጆአ ኮል ሀልገ የላው ወዮንጋ ያ ካምነን ግሬ ሉንጋ ኮል ደሙዮ ሉንጋ ኮል ዲሊጊንጋራን ገና ምሩ ፎዶንገ ለውኒ ካጆአ ሉንጊ ቻና ዶክተር አልጀቢራ ጃምባቲስት ዮ ዳይደንዶ ኮሮናሪ አርንድ ናካምነራም ሀለማ ዲንጊ ከዴ ካዳንግ ሀልንግ ዳይዲያ ኩልንግ ያንጉቴንግ ይካንግ ሀልንግ ዳይ ሄለኒ ዲያ ኩልንግ ላዮንጋ ያደን ሁሎ ኮሮናሪ ጋና ካርጆ ግሬቸኖ ሀለ ዲንጋ ሀለ ሄለኒ ያኩልንግ ዳይ ዲንጊ ዲያ ንጉንግረ ያናል ሚጎ ዳውንግ ከዴ ካዳንግ ኩልንጋ ያቾኖ ዳይ ያሉ ሁበሪጎ ዲከኒ ያኩልንግ ይካጎ ግሬ ዳይ ሀልንግ ያላጎ ካጆ ኩልንግ ዳይ ድራንጎ ኢጃይ ያላጎ ይጎ አባራ ገቴ እንግዲህ ደኒዮ መቆይ ማውነው ሙቁራ ነው ምናረም ሀላማ ሚገውንገ ላይድረና ይንገ ዲንደ የጨፈሊ ጋያለ ያካ ወንደ ላይንገሪ ካልከራንገረንገ ይቻርጋ ሊሴሽን ሻርል ሉዋንጋ ንጋ ኩላሳር ዮንገ ዳይድረናንገ ከዴካዳንገ ሚገውን ዲንደ ያካ ያቻራልዮ አጂ ህብደሩ ያው የጨፈሊ ወንደ ሴፎት አንዱ ጋያካ ዲንገ ከዴካዳ ጨፈሊ ንገ ላይድረን ያካዮ ሀንገ ዳይድረን ይዱጋል ማረ ይዱጋል ለኖር ማረ ይድረንገ ከዴካዳንገ ንገ ያካ ያቻራልዮ ሀንገ ዳይድረንጎ ይዱጋ ሚገዩ ዲንገ ከዴካ አኩልን ሀንገ ይካ ሄለኒ አኩልን ድረንጎ ይካ ሄላዮ ንገ ዳይዲንገ ድረንጎ ቸሙናንጋረንገ ያባጂ ያና አንዲዮ ግሬ ሀላ ሀዳዲዮ ሰንዶ አጂ ምኑ ሊትርናዮ አብረንገ ምኑ ግሰንዲዮ ሀባር እንግና ካብግኝ ያባር ግፍየገ ማየም ኮይ ወልገናው ካቢን ነ ቴክኒክ ግሬ ታሪም ነው ካሰድ ሃይውን ምንዲኪ ገከነ ሀጋ ያደሙ ኮይ ምኖር ብልን ካቢን ቴክኒክ